እዚ ናይ ኤሌክትራ ሬድዮ ፕሮግራም ዝመሓላለፍ ካብ CJSW 90.9 FM ወትሩን ጎሰንበት ካብ ሰዓት 12 እስካብ ሰዓት 1 ወትሪ እዩ። Listening to the Eritrean Radio Show from CJSW 90.9 FM every Sunday from 12 o'clock till 1 p.m.

0: ቴልቦን ንሕና ሶማል ዲናምስ ኢልና እዮም ብናይ ሰለስተ ወርሒ ወፈራን ድምሰስ እቲ ፖለቲካ መንጎን ንግደፎ ንሕና እውን ከምኡ ኢትዮጵያውያን ኢና ምስኦም ዘሎ ንሕን ህልኽን ዋላ ምሳና ኣሎ ቦሎ እወ በለሰላይ ግና ትሽግር ሕጂ ንሶም ኣዝዮም ተደላዲሎም ኣለዉ ንሕና ኩናት ሕደህደ ኣዳኺሙና እዩ ካብ ደገ ንረኽቦ ደገፉን ክሳብ ክንዱ ይኮነን ስእላይ ሽጋራ ኣብዘይ ዕረፍቲ ይስሕብ ግና ይዕጉቦን እዩ ትንባኾውን ይውስድ እዩ መቸም ናብራ በረኻ ዘየትሕዘካ ወልፍን ሕማምን የለን ካልእ ዊስኪ ተቐዲሕሉ ካልእ ሽጋራ ወሊዑ ትንባኾኡ እውን ወሰደ ብዛዕባ ሕማም ጸላም ከብሉ ቁሩብ ኣማረረ ካብቶም ተጋደልቲ ብዙሓት ሕማሞም እያ ነይራ ዘረብኡ ቐጸለ ነዚ ስራሕ ተባሂሉ ተዳለወ ሰራዊት የድልየና ኣሎ እቲ ቐንዲ ገዳሲ ነገር ውድባዊ ስራሕ እዩ ኣነ እውን ነዚ የመጽአ ዘለኹ ኣብዚ ሓያል ሽበራ ክንፈጥረሎም ኢና እቲ ጸገም ሻዕብያ ከም ናይ ጀብሃ ኣብ ናይ ከተማ ሽበራ ተመክሮ ይብላን ሀይልና ካብ መጀመርታ ክንውድብ ኣለና ግዜ ይብልናን ኣብ ውሕዳት መዓልትታት መጥካዕቲ ከይጀመሩ ይተርፉን እዮም ዝጅምሩሉ መዓልቲ ብግቡእ ክንፈልጦ ኣለና ምስ በለ ተኸስተ ኮለፎ ሞ ፈሊእና ኣለና ሓበሬታ በፂሕና ኣሎ ኣብ ካልኣይ ሰሙን ናይ ወርሒ የካቲት ከይኮነ ይተርፍኒ ይበሎ ለካቲት 16 ወይ እውን 18 ክኸውን እውን ይኽእል እዩ ዝብል ግምት ኣሎ በሎ እሞ ኸ በለ ስላይ ኣመሓላሊፍናዮ ኢና በሎ ተኸስተ ግርም በለ ስላይ ሕጂ ክፈልጦ ደለየ ዘለኹ ኣብዚ ኸተማ ዘሎ ዓቕሚ ሰብን ዓይነት እውን እዩ ናይ ሰብ ፀገም የብልናን እንታይ ዳ ሞ ፀገምና ዝዓበየ ፀገምና ገንዘብና ፅውራትን እዩ በሎ ተኸስተ ስላይ ዝኾነ ፀገም የለና ጆኻ ንኦሮማይ ተባሂሉ ቀዲሙ ተሰልአ 1,000,000 ብር ኣሎ ኣፅዋር እውን ከም ድሌትካ ኣሎ እቲ ዝዓበየ ፀገም ግን ብኸመይ ናብዚ ኣፅዋራትና ንእቱ እዩ ሜላን ጥበብን ክእለትን ዝድለ ኣብዚ እዩ በሎም ኩሎም ብሓሳብ ተዋሂጦም ተፋጠጡ ከቢድ ስቕታ ኣብቲ ቤት ኣሰለ ስእላይ ኣስናኑ ነኺሱ ኣፅዋራትና ብኸመይ ንእቱ እንዳሓሰብና ጎኑ ጎኑ ድማ ንበዓል መን ከም ንድምስስ እውን ምፅናዕ የድልየና ኣሎ መን ኣበይ ብኸመይ መዓስ ብምንታይ ኩሉ ዝርዝራዊ መደብ ደል ኣለኹ ኮሎኔል ታሪክ ወልዳይን ሻለቃ ተኽላይ ዘድንግልን ብቐዳምነት ሕዘለይ ምስ በለ ተኸስተ ገብራይ ስም ናይ ተኽላይ ምስ መሰምዐ ሓንደበት ሰንቢዱ ቕንዕ በለ ኢ በሎ ኩነታቱ ዘዝተባሃለ ስእላይ ተኸስተ መልሲ ከይሃበትም በለ ይርዳእኒ እዩ በለ ስእላይ መቲ 10 ከም ዝነበርኩ ምፈልጥ እየ ናይቲ ጉዳይ ተሓታት ድማ ኣነ የመስለኒ ብዝኾነ ኣብ ዝሓለፈ ጉዳይ ብዙሕ ግዜ እንተዘይጥፋእና ሓይሽ ሰብ ኣብዕሉፍ ኣይነብርኒ ታሪክን ግዜን ንዓይን ንዓኻን ኣብ ሓደ ግንባር ንተኽላይ ድማ በንጻርና ቐሚጦምን ኣለዉ ሓደገኛ ሰብ ስለ ዝኾነ ቀልጢፍትና ክነስሕቆ ኣለና ተኸስተ ርእሱ ብኣሉታ ነቕነቕሞ ንግዜኡ ህላው እዩ የገድሰና እዮ ቀረባ ዓርከይ ስለ ዝኾነ ኣብ ፅላሉ እየ ዝነብር ሳልኡ ብዙሕ ዝጥርጥረኒ ሰብ የለን ሓቢርና ንውዕል ንበልዕ ንሰቲ ዝኾነ ሰብ ድማ መን ይኻኢሉ ይሓተንን እዩ ካብ ተግባራቱን ምንቅስቓሳቱን ብዙሕ ሓበሬታ ረክበ ገዛና እውን ሳልኡ መውዓል ናይቶም ዝባው ድሕነት ኮይኑሎ
1: ኦፍኮርስ ኦሮማይ ክሰምዕዋ ፀኒሕኩም ክርመኩም እዩ እስኪ ስምዕዋ ደጋግምዋ ናይ ባሃቂቲ ምህረካ ሮማይ ተቓልሲ ናይ ኤርትራ ጥራሕ ዝኾነ ከይኮነስ ቃልሲ ስጋብ ክንደይ ክዕወት ከም ድኽእል ብውሕዳት ኦሮማይ ዝበልዎ ኣፍኮርስ ትርጉሙ ትፈልጥዎ ኢኹም ኩሉ ግዜ ብንእሽተይ ጀሚሩ ድዕወት ብዙሕ እዩ ኩሉ ግዜ እቶም ተቓለስቲ ካ ውሕዳት እዮም ብዙሓት ኣይኮነን ፍሪኦም ግን ናይ ብሓቂ ዓብዩ ናይቢ መሪርን ነዊሕን ክኸውን ይኽእል ኦሮማይ ኣፍኮርስ 14 ክፋል ክሰምዋ ፀኒሖም ዝሕጉስ ዜና ኣፍኮርስ ንመፃን ሓበሬታ ናይ ዝነበረ ኣኼባ ዕውት ከም ዝነበረ ኣብ ማጎመሪ ኮሚኒቲ ሰንተር 00503 69 ኖርዝ ዌስት ፕረዚደንት ተስፋ ኣለም ጎይቶኦም በርሄ ኣሜዝን ኣፍኮርስ ኣብ ኮሚቴ ብዙሕ ግዜ ዝሳተፍ ዝነበረ ቫይስ ፕረዚደንት ምስግና ሃይልኣብ ሴክሬታሪ ሊድያ ተኽሉ ትሬጀር ቢንያም ካሕሳይ ኣፍኮርስ ነዊሕ እዋን ኣብ ቤት ትምህርትን ባህርን ቋንቋን ዘለዎ እዩ ከምኡ እውን ዳይረክተር ማይክል ልኡል ከቤት ዳይረክተር ሳምሶም ፀጋይ ነዊሕ እዋን ደገልገለ ማሕበረኮም እዩ ዳይረክተር ነገን ሃርነት ኣብርሃ ዘሕጉስ እዩ ናይ ብሓቂ እዞም ሰባ እዚኣቶም ብዘየገድስ ብመሰል ብዲሞክራቲክ ክምረፁ ከለዉ የሕጉሰካ እዩ 00 ትፃዕረ እዚ እዩ ካልኡን ሰባት ክኾኑ ይኽእል እዮም እቲ ኣቴነት ዘደይ